0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ሰላምታና ነቕርብ። ናይ ሎሚ ዕለት 24 ሓምለ ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ንክረምታዊ ናይ ዕርፍቲ ግዜ ካብ ዕለት 5 ሓምለ ክሳብ ዕለት 27 ሓምለ ኣብ ካስትል ጋንዶልፎ ይርከቡ ከም ዘለዉ ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎሚ ዕለት 24 ሓምለ መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ መበል 85 ዓመት ዕለተ ልደት ርእሰ ብሔር ሃገረ ኢጣልያ ዘመሓላለፍዎ ናይ ቴሌግራም መልእኽቲ ንሽዱሽተ መዓልቲ ናብ ሃገረ ዩክሬይን ምብጻሕ ዘካየዱ ጸሓፊ ርክባት ቅድስቲ መንበር ምስ ሃገራትን ኣህጉራውያን ውድባትን ብፁእ ሊቀ ጳጳሳት ፖል ሪቻርድ ጋላገር ምስ ዜና ቫቲካን ዘካየድዎ ቃለ መሕትት ካቶሊካውያን ጳጳሳት ሃገረ ቬኔዙዌላ ንዳግመ ህንጸት ናይታ ብመንቅጥቃጥ ምድሪ ዝዓነወት ሃገሮም ጻውዒት ከም ዘቕረቡ ኣፈሻዊ ኣውደ ጉባኤ ማሕበር ኤጲስቆጶሳውያን ጉባኤታት ምብራቕ ኣፍሪካ ኣብ መንእሰያት ዘተኰረ ዘተታት ከም ዘካየደ ዝወፀ መግለጺ ብሰራዊት እስራኤል ዝተኻየደ ዝገደደ መጥቃዕቲ ንዓሰርተታት ፍልስጤማውያን ከም ዝቐተለን ከም ዘቑሰለን ዝወፀ መግለጺ ኣብ ዝምልከቱ ቀንዳ ርስታ ዘተኰረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 24 ሓምለ 2026 ዓመተ ምህረት መደብ ፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና መጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳእቲ መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ መበል 85 ዓመት ዕለተ ልደት ርእሰ ብሔር ሃገረ ኢጣልያ ኣብ ዘመሓላለፍዎ ናይ ቴሌግራም መልእኽቲ ንርእሰ ብሔር ሃገረ ኢጣልያ ሰርጆ ማታሬላ ቅዱስነቶም ጸሎቶም ብምርግጋጽ ናብቶም ጠበቓታት እዚ ሃገር ዝኾኑ ቅዱስ ፍራንቸስኮ ዘኣሲዝን ቅድስቲ ካተሪና ዘስየናን ኣማዕቂቦም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ነቲ ርእሰ ብሔር ሃገረ ኢጣልያ ንኣቅላስያውን ማሕበራውን ህይወት ሃገረ ኢጣልያ ዘበርከትዎ ቀጻሊ ቆላሕታ ምስጋናኦም ድሕሪ ምግላጽ ናብቶም ቅዱሳን ጠበቓታት እዚ ሃገር ዝኾኑ ቅዱስ ፍራንቸስኮ ዘኣሲዝን ቅድስቲ ካተሪና ዘስየናን ብሕድሪ ኣወፈይዎም። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማሊ ሓሙስ ዕለት 23 ሓምለ ኣብ መበል 85 ዓመት ዕለተ ልደቶም ናብ ርእሰ ብሔር ሪፓብሊካዊት ሃገረ ኢጣልያ ኣብ ዘመሓላለፍዎ ናይ ቴሌግራም መልእኽቲ ሰናይ ምንዮቶም ገሊጾም። ኣብታ መልእኽቲ ቅዱስነቶም ንስድራ ቤት ርእሰ ብሔር ማታሬላን ንተሓባበርቱን ንፍቅርቲ ሃገረ ኢጣልያን ሃዋርያዊ ቡራኪኦም እውን ኣካፈልዎም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ዕለት 14 ጥቅምቲ 2025 ናብ ቤተ መንግስቲ ሃገረ ኢጣልያ ናብ ኩሪናሌ ወግዓዊ ምብጻሕ ንምክያድ ናብ መንበሪ ርእሰ ብሔር ሃገረ ኢጣልያ ከም ዝኸዱ ዝዝከር እዩ። ኣባኡ ድማ ኣብ ብዙሕነታዊ ምትሕብባር ኣህጉር ኤውሮጳ ንዝርከቡ ስድራ ቤታት ኣብ ምድጋፍ ዘተኰረ መደረ ኣካፈሉ። ብተወሳኺ እውን ብዛዕባ እቲ ኣብዚ እዋን እዚ ንዓለም ዘሳቕያ ዘሎ ኩነታት ውግእ ብምስትንታን ንሰባት ኣብ ገጽቶም ንዓለምና ዘዕኑ ዘሎ ብዙሕ ግጭታት በቲ ዘይርትዓዊ ጭካነ ናይቶም ሞትን ጥፋኣትን ዝስከሙ ዘለዉ ሰባት ክርእይዎን ኣውያቶም ክሰምዑን ተማሕጺኖም። ርእሰ ብሔር ማታሬላ እውን ብግዲኡ ንርእሰ ሊቃነ ጳጳሳት ልዮን መበል 14 ንሰብኣዊ ኣካል ናብ ማእከል ንምምጻእ ዝገበርዎ ተበግሶን ከምኡ እውን ኣብ ዘተን ምይጥን ዘለዎም ቈራጽነት ኣጉልሐ። ርእሰ ብሔር ማታሬላ ወሲኹ ነዚ ተጸምዶ እዚ ኣብ እተፈላለየ ኣጋጣሚታት ናብ ርእሰ ሊቃነ ጳጳሳት ኣብ ዝለኣኾ መልእኽቱ ደጋጊሙ ብምጥቃስ ምስጋናኡ ንቕዱስነቶም ገሊጹሎም እዩ።
1: ዋና ጸሓፊ ርክቦ ምስ ሃገራትን ኣህጉራዊ ትካላትን ቅድስቲ መንበር ሊቀ ጳጳሳት ፖል ሪቻርድ ጋላገር ኣብ መወዳእታ ናይ 6 መዓልትታት ተልእኾኦም ኣብ ዩክሬይን ንዜና ቫቲካን ኣብ ዝሃቦም መግለጺ ብዛዕባ ጽንዓት ናይቲ ንናጽነትን ሰላምን ክሳቐ ፈቓዲና ዝኾነ ህዝቢ ኣስተንቲኖም ነቶም ኩሉ ዝሰኣኑ ብምዝካር ቅዱስቲ ማንባር ንሰብኣዊ ፃሕርን ሰላምን ዘለዋ ተወፋይነት ደግሞም ብምርግጋፅ ርእሰ ሊቃነ ጳጳሳት ልዮን መንበር 14 ኣብዚ ግዜን ኩነታትን እቲ ከባቢ ናብ ዩክሬን ክበፅሑን ዘቕረብሎም ዕድመ ብዕቱብ ይግምግሙ ከም ዘለዉ ይሕብሩ። ናይ መወዳእታ መዓልቲ ተልእኮ ሊቀ ጳጳሳት ፖል ሪቻርድ ጋላገር ኣብ ዩክሬይን ብነዊሕ ጉዕዞ ዝተለለየ ኮይኑ ብፅዕነቶም ኣብ ዩክሬይን ናብ ክራኮቭ ብልቪቭ ዘጠቃለለ ኣብታ ካብ 2014 ዓመተ ምሕረት ኣትሒዛ ኣብ ኩናት ዝፀናሓትን ካብ ለካቲት 2022 ዓመተ ምሕረት ኣትሒዛ ሙሉእ ወራር ሩስያ ተፃዊራ ዘላ ሃገር ናይ 6 መዓልታት ዑደቶም ብርክት ዝበሉ ፖለቲካዊ ተቋማዊ ኣቕለስያውን ጉስነቶን ኣኼባታት ከም ዘካየዱን ቀንዲ ዕላማ ናይቲ ጉዕዞ ኣብ መበል 35 ዓመት ናይ ላቲን ስርዓት እትኽተል ካቶሊካዊት ቤተ ክርስትያን ሕዳስ ምክንያት ኣብ በርዲቺቭ ኣብ ዝርከብ ማርያማዊ መካነ ንግደት ዝተካየደ ፅምብል ንምስታፍ ኮይኑ እቲ ብኣሽሓት ዝቕፀሩ መእመናን ዝተሳተፎ ፅምብል ሰንበት ዕለት 19 ሓምለ ከም እተካየደን ነዚ ፍሉይ ኣጋጣሚ ብርእሰ ሊቃነ ጳጳሳት ልዮን መበል 14 ዝተላኣኩ ሊቀ ጳጳሳት ጋላገር ስቃይን ድኻምን ህዝቢ ብቐረባ ዝረኣዩ ነታ ሃገር ዳግማይ ንምኽናት ዘለዎም ቆራፅነት ፍትሓዊ ሰላም ንምርግጋፅ ዘለዎም ዓሚቕ ናፍቆትን ብዝተኻእለ መጠን ቀልጢፎም ናብ ንቡር ሂወት ክምለሱ ዘለዎም ድሌትን ብዓይኖም ሪኦም እዮም። ሊቀ ጳጳሳት ጋላገር ካብ ክራኮቭ ናብ ሮማ ቅድሚ ምብጋሶም ቅድሚ ቅሩብ ደቃይቕ ምዝያና ቫቲካን ኣብ ዘካይዶ ቃለ ማሕትት ናይቲ ዑደት ተመክሮኦም እንከካፍሉ ቅዱስቲ መንበር ንህዝቢ ዩክሬን ንምሕጋዝ ነቲ ተፃሃቦኦታት ንምዝዛም ምቹእ ኩነታት ንምምዕባል ከምኡ እውን ዳግማይ ናይ ዕርቂ ሃዋህ ንምኽናፅ ኣበርክቶ ንምግባር ዝያዳ እንታይ ክትገብር ከም እትኽእል ብምምልካት ነቲ ኣዝዩ ዝፀለዎም ውልቃዊ ጦብላሕታታት እውን የካፍሉ። ዝሓለፈ ሓሙስ ዝጀመረ ጉስነታውን ስነሜላዊ ክልኣዊ ርክበት ተልእኮኹም ኣብ ዩክሬይን ሕጂ ኣብ ምዝዛሙ ይቐርብ ኣሉ። ተኸታታሊ ኣዝዩ ፅዑቅ መዓልትታትን ኣኼባታትን ዘጠቃለለ እውን እዩ ነይሩ። ንመጀመርያ ግዜ ኣብ 2022 ዓመተ ምሕረት ድሕሪ ምጅማር ሙሉእ ኩናት ኣዋርሕ ጥራይ ምብፃሕ ኣካይድኩም ሕጂ ድማ ድሕሪ ልዕሊ 4 ዓመትን ፍረቓን ግጭት ተመሊስኩም ብዛዕባ ሎሚ ዝረኸብኩምዋ ዩክሬይን እንታይ ትብሉ? እንታይ ስምዒት ከ ኣጋጢሙኩም? ብቐዳምነት ነዚ ምብፃሕ ክከኣል ዝገበሩ ኩሎም ከመስግኖም እደሊ። ልዕሉ ኩሉ ነቲ ዝመራሕና ጎይታ ድሕሪኡ ብርግፅ እቶም ኣብ ዶብ ተቐቢሎም ድሕነትና ዘረጋገፁ ንንጉዕዞና ንምምችቻእ ዝከኣሎም ኩሉ ዝገበሩ ሰበስልጣን ዩክሬይን ናይ ላቲን ስርዓት ናይ ትኽተል ካቶሊካዊት ቤተ ክርስትያን ካቶሊካዊት ቤተ ክርስትያን ላቲንን ከምኡ እውን ኣብ ዩክሬይን ሓዋርያዊ ልኡኽ ሊቀ ጳጳሳት ቪዝቫልዳስ ኩልቦካስ ምስቶም ኣብ ምሉእ ፀናሕትና ዝተቐበሉናን ዝደገፉናን ተሓባበርቶምን ኩሎም ኣመስግን። ከምቲ ዝገለጽካዮ ዑደተይ ጉስነትን ስነ መላው ክልኣዊ ርክብ ዕላማ ዝገበረ ኮይኑ ልዕሊ ኩሉ ድማ ኣብቲ ኣብ በርዲቺቭ ኣብ ዝተካየደ ፅምብል ክሳተፍ እየ ዝተላእኩ። እዚ ፅምብል እዚ እውን ምስ መበል 25 ዓመት ምብፃሕ ቅዱስ ዮሃንስ ጳውሎስ ዳግማዊ ዝተጋጠመ እዩ። ሓያል ናይ ማሕበረሰብን ፅምብልን መንፈስ ዓሚቕ ተወፋይነትን ንሰባት ዝያዳ ናብ ኣምላኽ ክምለሱ ዝመርሕ ፅዑቕ እምነትን ረኺበ። ብስነ መላው ክልኣዊ ርክብ ሸነኽ ድማ ምስ ግዜኦም ሚኒስትር ጉዳያት ወፃእን ርእሰ ብሄር ቮሎዲሚር ዘለንስኪን ሓዊሱ ምስ ሰበስልጣን ተራኺብና ብዛዕባ እቲ ህዝቢ ዘሕልፎ ስቃይ ብዙሕ ምስክርነት ሰሚዕና ኣብዚ ዘጠራጥር የሎን። እዚ ዓመፅ ዘስዕቦ ድኻም ንፁር እዩ። ማዕረ ማዕሪኡ ግን ሓደ ሰብ ንሃገሩ ክብል ዝኸፍሎ ብዙሕ መስዋእቲ ምሉእ ብምሉእ ቆራፅነትን ተፃዋርነትን ህዝቢ ተስተውዕል። እቲ ኣዝዩ ዝተንከፈኒ ናይቲ ህዝቢ ትብዓት ቆራፅነት ከምኡ እውን ኣብ እግዚኣብሄር ኣቦ ዘለዎም እምነት እዩ። ብዝተኻዕለ መጠን ንቡር ሂወት ክነብሩ ፅኑዕ ቆራፅነት ኣሎ። ስራሕ ክቕፅሉ፣ ደቆም ከኣልዩ ኣረጋውያን ክከናኸኑ ከምኡ እውን ምስቶም ኣብ ትሕቲ ደብዳብ ዝተሳቀዩ ምትሕግጋዝ ክዕብዩ ብመንፈሶም ጭዋነቶምን ናፅነቶምን ልዋላውነቶምን ንምዕቃብ ብዘለዎም ቆራፅነት ኣዝየ ተመሲጠ። ሰንበት ኣብ ብርዲቺቭ መካነ ንግደት ክብረ በዓል ቅድስተ ማርያም ደብረ ቀርሜሎስ መስዋዕተ ቅዳሴ መሪሕኩም ኣሸሓት ሰባት ዋላ እኳ ጸገም ኩናትን ነገዛእ ርእሶም ውልቃዊ ጸገማትን እንተሓለዎም ተረኺቦም እዮም ብዙሓት ኣረጋውያንን ስንኩላያንን ነቲ ንግደት ፈጺሞም እዮም እዚ ኣብ ከምዚ ዝኣመሰለ እዋን እንታይ ትርጉም ኣለዎ እዚ ሕዝቢ እዚ ንቅድስቲ ድንግል ማርያም ዘለዎ ውፍይነትን ምስክርነትን ተንኪፉኒ ብርዲችቭ ንወለዶታት ንነጋድያን ዝቕበል ዝነበረን ዘሎን ታሪኻዊ መካነ ንግደት እዩ ኣብዚ ግዜ ፈተናን ጸበባን ድማ ክጽግዕሉ ዝኽእሉ ከውሒ የቕርበሎም ብፍላይ እቲ ህዝቢ ኣብኡ ክእከብ ኣገዳሲ እዩ ነይሩ ምኽንያቱ ኣብዚ ሓለፈ ዓመታት ኩናት ኣብ ደገ ኣብ ክፉት ቀፅሪ ናይቲ ቤተ መቅደስ መስዋእቲ ቅዳሴ ምፍጻም ከቢድ እዩ እቲ ቅዳሴ ኣብታ ውሑዳት ሰባት ጥራይ ክሕዝ ዝኽእል ቤተ ክርስቲያን ክድረት ስለ ዝነበሮ በንጻሩ ዕለት 19 ሓምለ ኣብቲ በዓል ኣሸሓት ሰባት ኣብቲ ቅርዓት እቲ ቤተ መቅደስ ብሓጎስ ተኣኪቦም ናይ ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ቅርበት ከስምዖምን ማዕሪ ማዕሪኡ ድማ ኣብ ማላድነታ ብሓቂ ንዘስካሕ ክሕውግእ ኣብ መወዳእታ ክበፅሕ ከም ዝኽእል ብተስፋ ተመሊኦም ኣብ ጸሎትን ኣብታሃን ወላዲተ ኣምላኽ ዝገብርዎ ውፍይነትን ኣዕሚቖም ኣተኪሮም ከም ዝነበሩ ኣመስክር ሓደ ካብቲ ኣዝዩ ተንካፍ መለየት ናይቲ ተልእኾ ናብቲ ብቦምባ ዝተደብደበ ቦታታት ዝኽሪ ማይዳንን ናብቶም ዝፈትዎም ሰባት ብምስዓኖም ወይ ገዝኦም ክዓኑ ዝረኣዩ ሰባት ዝገበርክምዎ ምብጻሕ እዩ ኣብ 222 ዓመተ ምሕረት ንቡቻ ኢርፒንን ቮርዘልን እውን በፂሕኩም ነርኩም ከመይ ኢሉ እዩ ነዚ ኩሉ ንነዊሕ እዋን ምፅዋር ዝከኣል ኣብ በርድችቭ ኣብ ዘስማዐኩምዎ ስብከት ብዛዕባ ሓይሊ ክፍኣትን ህላዊ እቲ እኩይን ተዛሪብኩም እምነት ነዞም ሰባት እዚኦም ኣፅኒዕዎም እዩ ንዩክሬን ጥራይ ዘይኮነስ ንመላእ ኤውሮፓ ይቃልሱ ከም ዘለዉ ይኣምኑ ብግልፂ ድማ ይዛረቡ ኣማራፂ ዘይብሎም ኮይኑ ይስምዖም ዝብል እምነት ኣሎኒ ንኣኣቶም እዚ ንህላዊ ህዝቦም ዝገብርዎ ቃልሲ እዩ ብርግፅ ብዛዕባ ዝተወሰኑ ታሪካዊ ጉዳያት መሰረት መርገፂ እቶም ዝምልከቶም ወገናት ዝተፈላለየ ኣረኣእያታት ከም ዘሎ ንፈልጥ ኢና ሎሚ ዘሎ ክውንነት ግን እዛ ሃገር ከምቲ ቅድሚ ኩናት ዝነበረቶ ክትቅፅል ጥራይ እያ ትምኒ በዚ ምክንያት እዚ ድማ ህዝባ ክሳቀ ተዳልዩ ኣሎ ክንደይ ሰባት ከም ዝሞቱ ምርኣይን ምፍላጥን ከምኡ እውን ኣብ ዝኽሪ ናይቶም ክሳብ ሕጂ ዕጫኦም ዘይተፈልጠ ብሂወት ኣለዉ ድዮም ወይ ሬሳኦም ኣበይ ክኸውን ከም ዝኽእል ዝተዘርግሐ ስእልታት ምርኣይ ልቢ ዝሰብር እዩ ንኩሉ ልቢ

0: ነይሩ ቅድስት መንበርከ እንታይ አይነት ብድሆታት ብጭቡጥ አገላልጻ ክትመልሶ ተኽእል ምስ ሰበ ስልጣን ኣብ ዝገበርናዮ ኣኼባታት ንፃውዒት ቅዱስ ኣቦናን ቃላቶምን ዓሚቕ ምስጋና በፂሑና እዩ። እዚ ድማ ንዓና ምንጭ ምትብባዕ እዩ። ብቐዳምነት ርእሰ ሊቃነ ጳጳሳት ፍራንቸስኮ፣ ሎሚ ድማ ርእሰ ሊቃነ ጳጳሳት ልዮን መንበር 14 እዚ ቅድስት መንበር ምስ ማሕበረሰብ ዓለምን ምስ ሰበ ስልጣን ሩስያን ንምዝራብ ዘለዋ ተወፋይነት ከተሐድስን ከምቲ ንካርዲናል ማቴዎ ማርያ ዙፒ ዝተዋሕበ ተልእኾ ንህፃናት እሱራትን ሰላማውያንን ናብ ዓዶም ንምምላስ ዝቕፅልዎ ዘለዉ ተልእኾ ሰብኣዊ ፃዕርታት ክትቕፅል የተባብዕ። እዚ ንዓይ ዓሚቕ እወታዊ ተመክሮ እዩ። ኪኖ እቲ ናይ ስነ ምንቅስቓስ መስመር ፃዕርን ናብ ዩክሬን ንምብፃሕ ዘድሊ ነዊሕ ጉዕዞን ነቲ ክውንነት ናይ ሎም ዓለም ብኢደይ ክትንክፎ ኣኽኢሉኒ እዩ። ኩሉ ሰብ ከምቲ ንሕና እንነብሮ ኣብ ኢጣልያን ወይ ኣብታ ትውልዲ ዓደይ ዓዲ እንግሊዝ ከም ዝነብር ክንዝክር ይግባእ። ሎሚ ኣብ ዓለምና ጸልማትን ዘጨንቕን ክውንነት ኣሎ። ኢድና ክንህብ የብልናን። ብናይ ገዛእ ርእስና መገዲ ንሕና እውን ሰላም ኣብ ምኽናፅ እጃምና ከነበርክቲ ተፀዊዕና ኣሎና። ብዙሓት ሰባት ርእሰ ሊቃነ ጳጳሳት ፍራንቸስኮ ብዙሕ ግዜ ሰማዕቲ ዩክሬን እንክብሉ ኣብ ዝገለፅዋ ሃገር ዩክሬን ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 መዓስ ክበፅሑ እዮም እንክብሉ ሓቲቶምኹም እዮም። እንታይ መልሲ ክትህቡ ትኽእሉ? ዳርጋ ኩሎም ዝረኸብክዎም ሰባት ነዛ ሕቶ እዚኣ ሓቲቶምኒ እዮም። መልሰይ ኣዝዩ ቀሊል እዩ። ቅዱስ ኣቦና ነዚ ዕድመ እዚ ብጣዕሚ ብዕቱ ብይሓስብሉ ኣሎ። ብወገና ከምዚ ዓይነት ዑደትን ዩክራይንን ንሰላም ዓለምን ዝዓበየ ፍረ ንኸፍሪ ትኽክለና ግዜን ዝምጥንን መገዲን ንምውሳን ዘድሊ ኩነታት ምፅናዕ ክንቅፅል ኢና። እቶም ሓይልታት እንተዋሓደ ኣብ ቀረባ እዋን ተኽሱ ደው ኣብ ባል ውሳነ ክበፅሑ ይኽእሉ እዮም ዝብል ተስፋ ትርእዩ ዶ? ኣብዘን መዓልታት እዚኣተን ብወገን ዩክራይን ናብቲ ዕላማ ንምዕዋት ሓያል ቆራፅነት ርእየ እየ። እዚ ኣብ ቀረባ እዋን ክዕወት ይኽእል ድዩ ኣይክእልን ንምባል ኣፀጋሚ እዩ። እንተኾነ ግን በቲ ኣንፈት ክንሰርሐ ኣሎና። ማዕረ ማዕሪ ድማ ከምቲ ኣብ ቤተ መቅደስ በርዲቺቭ ዝረኣናዮ ከምኡውን ታሪክ ናይዚ ብብዙሕ ፀብፃብ ተኣምራት ዝፍለጥ መስተንክር ቦታ ማርያማዊ ውፍይነት ዘዘኻኽረና ተኣምር ክወርድ ከም ዝኽእል ፈፂምና ክነፅግ የብልናን። ኣብ መወዳእታ ዝያዳ ውልቃዊ ሕቶ ክሓትት ዝከኣል እንተኮይኑ ናብ ዓድኹም ክትምለሱ ኢኹም። እንታይ መልሲ ሒዝኩም ኢኹም እትኸዱ? ልዕሊ ኩሉ እንታይ ዝኽሪ እዩ ዝሓደገልኩም? ምስሊ ናይቶም በደብዳ ብዝዓነዉ ህንፃታትን ኣባይትን ንኪየቭ ቀረባ ዝኾነ ኣብ ጎደና ብራቲስትቫ ታሪስ ቪትሲቭ ምስ ሰበ ስልጣን እቲ ከባብን ወከልቲ ላዕለዋይ ሽማግለ ስደተኛታትን ተመዛበልትን ሕቡራት ሃገራት ብሓባር ምብፃሕ ኣካይድና ኢና። ከምቲ ኩላትና መዓልታዊ እንገብሮ ኣብ ቴሌቭዥን ምስልታት መርኣይ ከምኡ እውን ቅድሚ ሒደት መዓልታት ኣብቲ ስድራን ከማና ዝኣመሰሉ ተራሰባትን ዝነብሩሉ ቦታታት ብኣካል ምብፃሕን ክሳዕ ክንደይ እተፈለየ ምዃኑ ንክግንዘብ ብሓጊዙኒ እዩ። ብብሕተይ እውን ተመኪረዮ እየ። ኣብ ዙርያኻ ነቶም ኣብኡ ዝነብሩን ኩሉ ነገር ዝሰኣኑን ገጾምን መግለፂኦምን ከምኡ እውን ነቲ ኣብ ኣዒንቶም ዘንፀባረቀ ዘሎ ዝሓሸ መዓልታት ክረኽቡ ዘለዎም ህዱእ ተስፋ ዝሰኣኑ ሰባት ክትርኢን ከለኻ እዚ ምስልታት እዚ ንዘለዓለም ምሳኻ ዝነብር ይኸውን እንክብሉ ናይ ቅዱስ መንበር ርክበ ምስ ሃገራትን ኣህጉራውያን ትካላትን ጉዳያት ዋና ፀሓፊ ሊቀ ጳጳሳት ፖል ሪቻርድ ጋላገር ዘካይድ ቃለ መሕትት ይዛዝሙ።
1: ጉባኤ ጳጳሳት ሃገረ ቬኔዙዌላ ካብ ሸለልትነትን ብልሽውና ናፃ ዝኾነ ዳግመ ህንፀት ክትግበር ፀዊዖም። ቅድሚ ሓደ ወርሒ ኣብ ሰሜናውን ማእከላይን ቬኔዙዌላ ክልተ ተኸታተልቲ ምንቅጥቃት መሬት ከም ዘጋጠመ ዝዝከር ኮይኑ ጳጳሳት እታ ሃገር ሕያወት ሳምራውያን ምስክር ተስፋ ዝብል ኣርስቲ ዘለዎ መልእኽቲ ኣመሓላሊፎም። እቲ ምንቅጥቃት መሬት ህይወት ኣሸሓት ሰባት ከም ዘህለቐን ክሳብ ሕጂ ልዕሊ 5,000 ሰባት ከም ዝሞቱን ተረጋጊጹ ኣሎ። ብዙሓት ሰባት ግን ገና ኣይተረኽቡን ዘለዉ። ብተወሳኺ ንኣሸሓት ስድራ ቤታት ፋሕ ዘበለ ክኸውን ከሎ ኣባይትን መሰረተ ልምዓትን ህንጻታት ቤተ ክርስቲያንን ኣዕንዩ ይርከብ። እዚ ድማ ነታ ሃገር ብሓዘን ዝተመልአት ገይርዋ ከም ዘሎ እቶም ብፁዓን ጳጳሳት ገሊጾም። እቲ ሓደጋ ነቲ ድሮ ተሓላሊኹ ዝነበረ ማሕበራውን ፖለቲካውን ቁጠባውን ኩነታት ቬኔዙዌላ ብዝለዓለ ከም ዘጋደዶ ጳጳሳት ገሊጾም። ዳግመ ህንጻት ሃገር ህይወት ሰባት እንደገና ኣብ ሓደጋ ብዘውድቕ ፖለቲካዊ ረብሓታት ወይ ብብልሽውና ክምራሕ ከም ዘይብሉ

0: ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ሰናዳት መደብ ቋንቋ ትግሪና ሰላምታና ናቅርብ። ናይ ሎሚ 25 ሓምለ 2026 ዓመተ ምሕረት መደብ ፈነወና ሰሪካን ጳጳሳት ለመበል 14 ኣብ ጃካርታ ኢንዶኔዥያ ካብ ዕለት 20 ክሳብ ዕለት 26 ሓምለ ናብ ዝካየድ ዘሎ መበል 12 ምሉእ ኣፍሻዖ ኣኼባ ፈደራላዊ ጉባኤ ጳጳሳት እስያ ዘመሓላለፎ ናይ ምስማዕርየት መልእኽቲ ዋና ፀሓፊ ሲኖዶስ ጳጳሳት ካርዲናል ማሪዮ ግሬች ኣብ ጃካርታ ኢንዶኔዥያ ኣብ ዝካየድ ዘሎ መበል 12 ዓውደ ኣኼባ ፈደራላዊ ጉባኤ ጳጳሳት እስያ ዘስምዕዎ ማዳረ ቤተ ክርስቲያን ምስ መንስያት ኣፍሪካ ብዘለዎ ቦታ ንኽትራኸቦም ድልውቲ ምዃና ማሕበር ኤጲስቆጶሳዊ ጉባኤ ሃገራት ምብራቅ ኣፍሪካ ኣብ ናይሮቢ ኣብ ዘካይድዎ ሓፈሻዊ ምሉእ ጉባኤ ዝሃቦ መረጋገፂ ብዛዕባ ጥሜትን ሳዕቤኑን ዝምልከት ናይ 2025 ዓመተ ምሕረት ፀብፃብ ውድብ ሕቡራት ሃገራት ኣብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ስዒቡ እውን ኣብ ነፍሶ ከፍ ቀዳም ብናሆመ ጳውሎስ ዘቐርብ ብመደብ መንእስያት ክህልወና ምዃኑ ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ብፅናሕኩም ምሳና ክትገብሩ ካብ ዜና ቫቲካናት ሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባ ተወልደን ኣባ ፍረዝግን ንዕድም ሰላምታና ይብፅሐኩም እናበልና ናብ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ጃካርታ ኢንዶኔዥያ ካብ ዕለት 20 ክሳብ ዕለት 26 ሓምለ ናብ ዝካየድ ዘሎ መበል 12 ምሉእ ሓፈሻዊ ዓውደ ኣኼባ ፈደራላዊ ጉባኤ ጳጳሳት እስያ ዕለት 25 ሓምለ ኣብ ዘመሓላለፎ ናይ ምስማዕርየት መልእኽቲ ተጋባያን ጳጳሳት ኣብ ዝተፈላለየ ሃገራቶም ካብ ግዜ ናብ ግዜ ዝዓበየ መለክት ህላወ እግዚኣብሔር ክኾኑ ይዕድሙ። ጳጳሳት እስያ ኣብታ ኣህጉርን ህወትን መፃእን ካቶሊካዊት ቤተ ክርስቲያን ዝፀልሉ ኣገደስቲ ጉዳያት ንምዝታይ ኣብ እትእከብሉ እዋን መንፈስ ቅዱስ ብሓባር ንዝህልወኩም ግዜ ከነቓቕሓኩምን ክመርሓኩምን እናጸለኹ መንፈሳዊ ቅርበተይ ኣረጋግጸልኩም እንክብሉ ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ጃካርታ ኢንዶኔዥያ ናብ ዝተኣከበ ፌደራላዊ ጉባኤ ጳጳሳት እስያ ኣብ ዘመሓላለፎም መልእኽቲ ገሊፆም ነቶም ካብ ዕለት 20 ክሳብ ዕለት 26 ሓምለ መበል 12 ምሉ ዓውደ ኣኼባ ፌደራላዊ ጉባኤ ጳጳሳት እስያ ኣብ ጃካርታ ኢንዶኔዥያ ዝተዓከቡ ጳጳሳትን ኣባላትን ኣብ ዘመሓላለፎ ናይ ምስማዕ ርእየት መልእኽቲ ድልድላት እተሃንፁ ኩኑ እንክብሉ ፃውዒት ከም ዘቕረቡ ዜና ቫቲካን ኣፍሊጡ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ መልእኽቶም እቶም ጳጳሳት እስያ ንዘካይድዎ ዘሎ መበል 12 ምሉእ ሓፈሻዊ ዓውደ ጉባኤ ዝመረፅዎ መርሒ ቃል ካብቲ ኢየሱስ ንናትናኤል ዝዓበየ ነገር ክትርኢ ኢኻ ካብ ዝበሎ ቃል ዝመንጨኦ ምዃኑ ዘኪሮም ጎይታ ንፊልጶስን ናትናኤልን ንዕኡ ክስዕቡን ደቂ መዛሙርቲ ክኾኑን ኣብ ምፅዋዕ ንርእሱ ኣብ መንጎ እግዚኣብሔርን ሰብኣውነትን ፍሉይ መንጎይና ምዃኑ ብተምሳጥ ይገልጽ እንክብሉ ኣስተብሂሎም ናይ ሎሚ ደቂ መዛምርቲ ኢየሱስ ምንጪ ናይቲ ምስ ኣምላኽ ዘሎና ሕብረት ጥራይ ዘይኮነስ ኣብ ነናሓድ ሕድና ናይ ዝህሎ ሕብረትና እውን ምንጪ እዩ ቢሎም ቅዱስ ኣቦና ንተሳተፍቲ ዓውደ ጉባኤ ኣብቲ ግሩም ሰብኣውነት ዘርእስቱ ኣብ ግዜ ሰብ ሰርሖ ኣስተውዕሎ ንሰብኣውነት ሰብ ምሕላው ዘለዎ ኣገዳስነት ዘመላኽት ዓውደ መልእኽቶም ክርስትያናዊ ምትሕግጋዝ ምንጩ ኣብ ምስጢረ ክርስቶስ ከም ዝርከብን ካብቲ ኣብ ቅዱሳት ምስጢራት ብፍላይ ድማ ኣብ ቅዱስ ቁርባን ካብ ዘሎና ሕብረት ዝበቁል እውን እዩ እንክብሉ ዘስመርሉ ሓሳብ ከም ዘዘኻኽሩ ዜና ቫቲካን የመላኽት። በዚ ምክንያት እዚ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ውሽጢ ከባቢኹም ዝርከባ ኣብያተ ክርስቲያን ቅዱስ ቁርባናዊ መንፈሳውነት ማለት ኣብቲ ካብ ውህበት ጎይታና ኣብ ቅዱስ ቁርባን ዝውሕዝ ፍቕሪ ዝተመስረተ መንፈሳውነት ዓቕለስያዊ ሓድነት ከተነቓቕሑ ከተባብዓኩም እፈቱ እንክብሉ ተማሕፂኢኖም በዚ መገዲ እዚ ኣብ ውሽጥን ኣብ መንጎን እተን ከባቢያዊ ኣብያተ ክርስቲያን ዘሎ ናይ ሕብረት ምትእስሳር ክድልድልን ኣብ ዝተፈላለያ ሃገራትኩም ካብ ግዜ ናብ ግዜ ዝዓበየ መለክት ህላወ ኣምላኽ ክኸውንን እዚ ድማ ብግዲኡ ኣብ መላእ እስያ ብሓባር ሃነፅቲ ድልድል ክትኾኑ ክሕግዘኩምን ተስፋይ እዩ ከም ዝበሉ ዝሓበረ ዜና ቫቲካን ኣስዒቡ ኣብ መወዳእታ ቅዱስ ኣቦና ንኩሎም ምስተኣከቡ ካብ ጎይታ ውህበት ጥበብን ፅንዓትን ተማሕፂኖም ከምኡ እውን ምይይጦም ንኣማላድነት ኣዴና ቅድስቲ ድንግል ማርያም ኣደ ቤተ ክርስቲያን ኣማዕቁይቦም በረኸት ናይ ኩሉ ዝኽእል ኣምላኽን ኣብን ወልድን መንፈስ ቅዱስን ድማ ኣብ ልዕልኹም ወሪዱ ንዘለዓለም ምሳኹም ይኹን ኣሜን እንክብሉ ዘመሓላለፎ ናይ ምስማዕርየት መልእኽቲ ከም ዝዛዘሙ ዜና ቫቲካን ኣፍሊጡ። ዋና ጸሐፊ ሲኖዶስ ጳጳሳት ካርዲናል ማሪዮ ግሬች ኣብ ጃካርታ ኢንዶኔዥያ ብዝካየድ ዘሎ መበል 12 ሙሉእ ዓውደ ኣኼባ ፌደራላዊ ጉባኤ ጳጳሳት እስያ ኣብ ዘስምዕዎም መደረ ኣብ ውሽጢ ዓዲ ዝርከባ ኣብያተ ክርስትያን ነቲ ናይ ሲኖዳውነት ጉዕዞን ቅድሚት ንምስጓም ዝፃወቶ ቀንዲ ተራ የጉልሑ ብዛዕባ ሲኖዳውነት ምዝራብ ዘይኮነስ እቲ ዘገድስ ኣብ ተራ ሂወት ኣብያተ ክርስትያን ሲኖዳውነት ከመይ ጌርና ክንነብሮ ምድላይ እዩ እንክብል ዋና ጸሓፊ ሲኖዶስ ጳጳሳት ካርዲናል ማሪዮ ግሬች ነቲ ድሕረ ሲኖዶስ ዝካየድ ምዕራፍ ሲኖዳውነት ዝምልከት መሰረታዊ ኣረኣእያ ኣቐሚጦም እዚ ድማ ማእከላይ ተራ ናይተን ናይ ከባቢ ኣብያተ ክርስትያን እዩ እንክብሉ ኣብ ጃካርታ ኢንዶኔዥያ ክሳብ ዕለት 26 ሓምላ ዝካየድ መበል 12 ሙሉእ ሓፈሻዊ ዓውደ ኣኼባ ፌደሬሽን ጉባኤ ጳጳሳት እስያ ዕለት 24 ሓምለ ኣብ ዘስምዖ መደረ ኣስተብሂሎም ኣርእስቲ ምዕራፍ ኣተገባብራን መገዲ ጉባኤታትን ብቐዳምነት እታ ከባቢያዊት ቤተ ክርስትያን እያ ቢሎም እዚ መግለፂ እዚ ብባሕሪኡ ውድባዊ ጥራይ ከም ዘይኮነ ኣስሚሮም እታ ከባቢያዊት ቤተ ክርስትያን ንኡስ ምምሕዳራዊ ኣወዳድባ ኣድማሳዊት ቤተ ክርስትያን ጥራይ ካብ ብምዃን ርሒቓ ኣብ ሓደ ፍሉይ ቦታ ወንጌል ዝእወጀሉ ቅዱሳት ምስጢራት ዝፅምበለሉ ምእመናን ድማ ምስ ክርስቶስ ዝእከብሉ ሓቀይና መግለፂ ቤተ ክርስትያን እያ ከም ዝበሉ ዜና ቫቲካን ኣፍሊጡ ዋና ጸሓፊ ሲኖዶስ ፀዋዕታ ናብ ሲኖዳውነት ምልዋጥን ኣብ እስያ ድልድልን ድልድል ሓነስትን ንምዃን ኣብ ዝብል ኣርእስቲ ኣተኪሮም ኣብ ዘስምዖም መደረ ኩላዊት ቤተ ክርስትያን ካብቲ እትነብረሉ ጭቡጥ ማሕበረሰባት ዝተፈለየት ረቂቐ ክውንነት ኮይና ክትርዳእ ከም ዘይትኽእል ኣዘኻኺሮም ሓንቲ ከባቢያዊት ቤተ ክርስትያን ኣበርክቶ ኣብ ምግባር እንተበኺራ ንኩላዊት ቤተ ክርስትያን ኣገዳሲ ነገር ትኸልእ ምኽንያቱ ነፍሲ ወከፍ ፍልይቲ ቤተ ክርስትያን እግዚኣብሄር ንመላእ ኣካል ክርስቶስ ከህብትም ከም ዝሓሰበ ፍሉይ ህያባትን ተመክሮታትን ጸጋታትን ፍሉይ ምስክርነትን ሒዛ እትመፅእ ስለ ዝኾነት እዩ ካርዲናል ግሬች ብዛዕባ እቲ ኣብ 221 ዓመተ ምሕረት ዝተኻየደ ናይ ሲኖዳውነት ጉዕዞ ከስተንትኑ ከለዉ ነቲ ብድሕሪ እቲ መስርሕ ዘሎ መሪሕ ሕቶ ዘኪሮም ከመይ ጌርና ናብ ህዝቢ ኣምላኽ ክንበፅሕ ንኽእል ካብዚ መበገሲ ነጥብዚ ኮነ ኢልካ ዝተገብረ ምርጫ መፀ እዚ ድማ ተሳትፎ ኩሎም ትሕዝቶ ጥራይ ክኸውን ኣይክእልን እዩ ቅድሚ ኩሉ እቲ ኣገባብ ክኸውን ነይርዎ ብተመሳሳሊ ህዝቢ ኣምላኽ እቲ ተቐባለ ጥራይ ክኸውን ኣይክእልን እዩ ልዕሊ ኩሉ ድማ ርእሲ ናይቲ ጉዕዞ ክኾኑ ነይርዎም ስለዚ ንቤተ ክርስትያን ምስማዕ እዚ ድማ ብመሰረቱ ዕላማና ኮይኑ ፀኒሑ እዩ ምኽንያቱ ሲኖዳዊት ቤተ ክርስትያን ትሰምዕ ቤተ ክርስትያን እያ ማለት ብጭቡጥ ንኣብያተ ክርስትያን ምስማዕ ማለት እዩ ቀፂሎም ካርዲናል ግሬች ኣብ መንጎ እተን ተመክሮአንን ህያባትንን ከካፍላ ዝተፀውዐ ቤተ ክርስትያን ኣገዳስነት ምትሕግጋዝ ኣጉሊሖም መስርሕ ሲኖዳውነት ብቐንዱ ሓደስቲ ፅሑፋት ንመፍራይ ዘይኮነስ ንሕብረት ዘሐይልን ነቲ ተልእኮ ዝድግፍን ምክፋል ህያባት ንመምዕባል ዝዓለመ ምዃኑ ገሊፆም ሓደ ካብቲ ሲኖዳውነት ጉዕዞ ዝወፀ መህዞታት ድማ ምሕዳስ ዝብል እዩ ቀጻሊ ግብረ መልሲ ነፍሶ ከፍ ደረጃ ናይቲ መስርሕ ናብቶም ናይቲ ከባቢ ማሕበረሰባት ተመሊሱ ከም ብሓድሽ ክቕበልን ክስትንተነሉን እዩ ስለዚ እቲ ምንቅስቓስ ድሕሪ ደጊም ሓደ ኣንፈት ዘይኮነስ ክልተ ኣንፈት ዝነበሮ እዩ ብሓቂ ክቢ እዩ ነይሩ እዚ ኣገባብ እዚ መስርሕ ሲኖዳውነት ምስ ሓቀና ሂወት ናይቶም ማሕበረሰባት ብቐረባ ንክተኣሳሰር ኣድላይ እዩ ነይሩ ነተን ኣብቲ ከባቢ ዝነበረ ኣብያተ ክርስትያን ማለት ነቶም በቶም ዝተጠ ኣማቁ ደቂ ተባዕትዮን ደቂ ኣንስትዮን ዝቐወሙ ብስጋን ብደምን ህዝቢ ኣምላኽ ከም ብሓደሽ ብምስማዕን ምስማዕን ጥራይ እዩ ዋላ እውን ኣባላት ተራ ሓፈሻዊ ጉባኤ ሲኖዶስ እንተኾኑ ስራሕ ናይ ዝተገደበ ቁፅሪ ክኢላታት ምዃኑ እኩሉ መረጋገፂ ክህሉ ዝኽእል እንተኾነ ሲኖዶስ ጳጳሳት ንቤተ ክርስትያን መሰረታት ዝሓክኽ ክኸውን የብሉን ከም ዝበሉ ዜና ቫቲካን ኣፍሊጡ ካርዲናል ግሬች ኣገዳስነት ተመክሮ ናይ እስያ ካቶሊካዊት ቤተ ክርስትያን ኣስሚሮም ምስ ካልኦት ሃይማኖታት ምዝታይ ብዙሕነት ባህሊ መብዛሕትኡ ግዜ ውሕዳት ክርስትያን ምህላዎም ምስ ድኻታት መቕራብ ኩሎም መንፈስ ቅዱስ ስርሑ ዝቕፅለሎም ቦታታት እዮም እቲ መሰረታዊ ሕቶ ብቐንዱ ኣብያተ ክርስትያን እስያ ካብ ሲኖዳውነት እንታይ ክረኽባ እየን ዝብል ዘይኮነስ መንፈስ ቅዱስ በኣእን ኣቢሉ ንመላእ ቤተ ክርስቲያን እንታይ ህያብ ከቀርብ ይደል ዝብል እዩ እዚ ሕጂ ዘሎ መዕራፍ መዕራፍ መቐባል ወሳን ክኸውን እዩ ምኽንያቱ ብብዙሕ መዳይ እቲ ዝያዳ ኣገዳሲ ስለ ዝኾነ ቢሎም ሲኖዶስ ኣብ ሰነዳት ይኹን ወግዓዊ ውሳኔታት ጥራይ ዝተሓፅረ ክኸውን ከምዘይክእል ኣብ ውሽጢ ኣብያተ ክርስቲያን ዝንበር ተመክሮ ክኸውን ከም ዘለዎ እንክብሉ ብኣፅንዖት ከም ዝተሓሳሰቡ ዜና ቫቲካን የመላኽት ተራ ጳጳሳት እውን ብናይ ሲኖዳውነት ኣረኣእያ ይበርህ ሲኖዳውነት ናይ ተሳትፎ ጉዳይ ጥራይ ዘይኮነስ ብዛዕባ እቲ ንጳጳሳት ሰበኻታት ዝተዋህበ ናይ ስልጣን ኣገልግሎት ዓሚቕ ርድኢት ንምርካብ ዝሕግዝ ዕድል እዩ ዝበል ብፅኡነቶም ንህዝቢ እግዚኣብሔር ክሰምዑን ሓድነት እናሓለው መስርሕ መመያ ቤተ ክርስቲያን ከሰንዩን ዝተፀውዑ እዮም በዚ ኣብ መንጎ ኣብያተ ክርስቲያን ዘሎ ፍርያ ምልውዋጥ ቤተ ክርስቲያን ከም ሱታፍን ከም ተልእኾን ንዓበየቲ ትቕፅል ብምባል ትግባረ ሲኖዶስ ምሉእ ፍረ ዝህብ ነፍሲ ወከፍ ከባብያዊት ቤተ ክርስቲያን ብሓንሳብ ከም ተቐባሊትን ተሰካሚት ህያብን ኣፍልጦ ምስ እትህብ ጥራይ እዩ እንክብሉ መደረኦም ከም ዝዛዘሙ ዜና ቫቲካን ኣፍሊጡ
1: ቤተ ክርስቲያን ምስ መንእሰያት ኣፍሪቃ ኣብ ዘለውዎ ቦታ ንምርኻብ ድልውቲ ምዃና ጳጳሳት ዞባ መሰያ ገሊፆም ኬንያዊ ጳጳስ ሰበኻ ኢምዱን ምክትል ኣቦወንበር ኮሚሽን መንእሰያት ኣብ ጉባኤ ካቶሊካውያን ጳጳሳት ኬንያ ዝኾኑን ብፁእ ኣቡነ ፒተር ኪማኒ ከም ዝበልዎ ኣብ ዞባ ማሕበር ኤጲስቆጶሳውያን ጉባኤታት ምስራቅ ኣፍሪቃ ዝርከቡ መንእሰያት ንሕቶታቶም መልስን ምሕቋፍን ተሳትፎን ይደልዩ ኣለዉ ብተወሳኺ ኣብ መሪሕነት ቤተ ክርስቲያን ሓዊሱ ከም ኣገደስ መሻርክቲ ክሳተፉ ከም ዝደልዩ ገሊፆም ዜና ቫቲካን ኣብ ዝተኸታተሎ ኣብ ናይሮቢ ኣብ ዝተዋህበ ጋዜጣዊ መግለፂ ማሕበር ኤጲስቆጶሳውያን ጉባኤታት ምስራቅ ኣፍሪቃ ብፁእ ኣቡነ ኪማኒ ሕጂ ኣብ ኬንያ ዝካየድ ዘሎ መበል 21 ሓፈሻዊ ጉባኤ ኣብ ግቡእ እዋን ከም ዝመፀ ተዛሪቦም ብፁእ ኣቡነ ኪማኒ ጳጳሳት ኣፍሪቃ ምስቶም ኣብቲ ሓፈሻዊ ጉባኤ ዝሳተፉ ዘለዉ ልኡኻት መንእሰያት ብምዃን ብሲኖዶሳዊ መንገዲ ዘተ ብምክያድ ኣዕጋብ ዝኾነ ጉስነታዊ ውሳኔታት ከም ዘሕልፉ ዘለዎም እምነት ገሊፆም መንእሰያት ኣፍሪቃ ብመንፅር እምነትን ምስ መጻኢኦም ዝተኣሳሰሩ ጉዳያትን ሓድሽ ሓይሊ ረኺቦም ኣለዉ ዝበሉ ብፁእ ኣቡነ ኪማኒ ኣብ ዞባ ማሕበር ኤጲስቆጶሳውያን ጉባኤታት ምስራቅ ኣፍሪቃ እትርከብ ቤተ ክርስቲያን ነዚ ጉስነታዊ ዕድል ዝተጠቂማ ምስ መንእሰያት ክትዘራርብ ከም ዝግባእ ኣተሓሳሲቦም እዚ ዘተእዚ ድማ ኣብ እዋን እቲ ጉባኤ ጥራይ ዘይኮነስ ድሕሪ እውን ክቕፅል ከም ዘለዎ ኣገንዚቦም ብፁእ ኣቡነ ኪማኒ ከም ዝገለጽዎ እታ ቤተ ክርስቲያን ምስ መንእሰያት ክትዘራርብ ዝወሰነትሉ ምኽንያት ንሳቶም ናይ ሎሚ ህልውናን ናይ ጽባሕ መጻኢን ስለ ዝኾኑ እዩ ነቲ ንኣብነት ኣብዚ ኣብ ኬንያ ዝተረእየ ናይ መንእሰያት ሻቅሎት ክንርዮም ከለና መንእሰያት ካብቲ ኣብ ዙርያኦም ዝኸውን ዘሎ ነገራት ርሑቅ ከም ዘይኮኑ ንርዳእ ኢሎም እቲ ብመንእሰያት ዝተመርሐ ናይ ኬንያ ሓድሽ ወለዶ ምንቅስቃስን ሻቅሎትን ንህዝቢ ኬንያ ዘገረመ ክኸውን እንከሎ ነቲ ፖለቲካዊ ስርዓት ድማ ዘነቃነቐ ነይሩ ካብ ወርሒ ሰነ 224 ጀሚሩ መሪሕነት እቲ ሃገር ኣብ መላእ ሃገር ብዝተወልአ ዓመፅ ዘይተሓወሶ ሰላማዊ ሰልፍታት ክገጥሞ ጸኒሑ እዩ እዚ ምንቅስቃስ እዚ ብልዑል ደረጃ ዝተወደበ ኮይኑ መብዛሕትኡ ድማ ብመንገዲ ማሕበራዊ መርበብ መራኸቢታት ከም ኤክስ ቲክቶክ ከምኡውን ኢንስታግራም ዝተወደበ ነበረ መንእሰያት ዓሚቕ ፍልጠት ኣለዎም ብዛዕባ ዝኸውን ዘሎ ነገራት ድማ ዓሚቕ ንቅሓት ኣለዎም ብተመሳሳሊ ድማ ፍርሖምን ጭንቀቶምን ኣብ ርእሶም ዘሎ ጥርጣርን ብዛዕባ መጻኢ ዘለዎም ዘይርግጹነትን ከምኡውን ኣብ መንግስትን ቤተ ክርስቲያንን ዘለዎም እምነት ክጠፍእ ከሎ ንርኢ ኣለና እቲ ብድሆታት ብዙሕ እዩ ኣብ ውሽጢ ስድራ ቤታትን ከይተረፈ መንእሰያት ግቡእ ቦቶኦም ንምርካብ ይቃለሱ ኣለዉ ኣብዚ ሓፈሻዊ ጉባኤ ናብቲ ንውዑ ንምድላው ዝተገብረ ስራሓትን መንእሰያት ሓሳቦም ብንጹር ገሊፆም እዮም ንሳቶም ተዛሪቦም እዮም ንሕና ከም ጳጳሳት ድማ ሰሚዕናዮም ኣለና ክብሉ ብፁእ ኣቡነ ኪማኒ ገሊፆም ነቶም ኣብ ዞባ ማሕበር ኤጲስቆጶሳውያን ጉባኤታት ምስራቅ ኣፍሪቃ ዝርከቡ መንእሰያት ድሕሪ ምስማዕ እቶም ጳጳሳት ንጉዳያት መንእሰያት ዝውሃብ ናይ 4 ዓመት ቀዳምነት ዝውሃቦ ጉስነታዊ ትልሚ ንምውፃእ ይሓስቡ ከም ዘለዉ ገሊፆም እቲ ትልሚ ንመንእሰያት ኣብ ህይወትን ተልኾን ቤተ ክርስቲያን ብሓቂ ዘሳትፉ መደባት ስራሕ ዝሓዘ ክኸውን እዩ ብተወሳኺ ኣብ ውሽጢ ማሕበር ኤጲስቆጶሳውያን ጉባኤታት ምስራቅ ኣፍሪቃ ዘለዉ ገለ ቅርፅታት ብምርኣይ ውክልናን ተሳትፎን መንእሰያት ኣብቲ ዞባ ሕጋዊ መልክዕ ንምትሓዝን ኣብ ኣባል ሃገራት ማሕበር ኤጲስቆጶሳውያን ምስራቅ ኣፍሪቃ ዝርከቡ ካቶሊካዊ ቤት ጽሕፈት ሓልዮት መንእሰያት ንምሕያልን ዝዓለመ እዩ ካልእ ዓብዪ ቆላሕታ ዝውሃቦ ጉዳይ ድማ ብዛዕባ ኣእምራዊ ጥዕና መንእሰያት ንቅሓት ንምፍጣር እዩ ማሕበረ ኤጲስቆጶሳውያን ጉባኤታት ምስራቅ አፍሪካ ንዕብየት መንእሰያት ቀዳምነት ክህብን ንመንእሰያት ኣብ ግዜ ኢኮኖምያዊ ብድሆታት ዝመርሑ ናይ ምኽሪ መደባት ንምፍጣርን ቃል ይኣቱ ኣሎ። መንእሰያት ኣካል ቤተ ክርስቲያን እዮም፣ ንሕና ድማ ናብኦም ክንበጽሕ ኢና። እዚ ድማ ነቲ መብዛሕትኦም ዝርከብሉ ዲጂታላዊ መድረኻት ዘጠቃልል እዩ ክብሉ ብፁእ ኣቡነ ኪማኒ ወሲኾም ገሊጾም። ኣብቲ ናይ ማሕበረ ኤጲስቆጶሳውያን ጉባኤታት ምስራቅ ኣፍሪካ ሓፈሻዊ ጉባኤ ዝሳተፉ ዘለዉ ልኡኻት መንእሰያት ኣብ ኢንተርነት ዝሰርሓ ናይ መስመር መረብ ንኣሽቱ ክርስትያናዊ ማሕበረሰባት ንምምስራት ፍቓድ ክወሃቦም፣ ከም ዲጂታላዊ ሚስዮናውያን ስልጣናታት ክወሃቦም፣ ከምኡ ውን ኣብዚ ዲጂታላዊ ዓለም ንዘጋጥም ዘሎ ስእነት ስራሕ መንእሰያት ዝምጥን ናይ ትምህርቲ መደባት ክዳለወሎም ዝብሉ ይርከብዎም። ንመንእሰያት ናብ ርእስና ከነቕርቦም ከለና ምሳታቶም ክንተሓባበር፣ ብሓባር ክንሰርሕ፣ ነነት ሕድና ክንሰማማዕ፣ ከምኡውን ንቤተ ክርስትያን ዝሓሸት ንምግባር ከም ሓደ ኮይና ክንጓዓዝ የድሊ። እዚ ድማ ሓልዮት ዘለዎ ማሕበረሰብ ንምፍጣር ጥራይ ዘይኮነስ መንእሰያት እሙናት ትካላትን ንህዝቢ ዘገልግል መሪሕነትን ምእንቲ ክወርሱ ዘድልዮም ተስፋን መምርሕን ንምሃብ እዩ። እዚ መሪሕነት እዚ ድማ ኣብቲ መሰረታዊ ስርዓታት ናይ ካቶሊካዊ ማሕበራዊ ትምህርቲ ዝተመርኮሰ ክኸውን ይግባእ ክብሉ ብፁእ ኣቡነ ኪማኒ ንመራኸቢ ብዙሓን ገሊጾም።
2: እቲ ብሓሙሽተ ትካላት ውድብ ሕቡራት ሃገራት እተዳለወ ጸብጻብ ኩነታት ውሕስነት መግብን ኣመጋግባን ኣብ ዓለም ከም ዝሕብሮ ኣብ ዝሓለፈ ዓመት ዳርጋ 800,000 ህዝቢ ዓለም ብጥሜት ከም ዝተሳቀዩ ካብ ዝሓለፈ ጸብጻባት እተመሓየሸ እኳ እንተኾነ እዚ ተርእዮ እዚ ኣብ መላእ ዓለም ዳርጋ ን650 ሚልዮን ሰባት ይጸሉ ከም ዘሎ ገሊጹ። እዚ ብሓሙሽተ ትካላት ውድብ ሕቡራት ሃገራት ብሓባር እተዳለወ ጸብጻብ ኣብ 2025 ኣስታት 645 ሚልዮን ሰባት ማለት 7.8 ሚእታዊት ህዝቢ ዓለም ብጥሜት ከም ዝተጠቕዑ ይግምት። እቲ ብትካል መግብን ሕርሻን ውድብ ሕቡራት ሃገራትን ውጥን መግቢ ዓለምን ውድብ ጥዕና ዓለምን ትካል ሓልዮ ህፃናትን ቈልዑን ከምኡውን ኣህጉራዊ ወፍሪ ሕርሻን ምዕባለን ዘዳለውዎ ጸብጻብ ኣብዚ ሰሙን እዚ ኣብ ከተማ ሮማ ኣብ ዝርከብ ቀንዲ ቤት ጽሕፈት ትካል ምግብን ሕርሻን ውድብ ሕቡራት ሃገራት ቀሪቡ። እዚ ትካል እዚ ኣብ መኽፈት እቲ መደብ ኣስታት 645 ሚልዮን ካብ ቁጽሪ ህዝቢ ዓለም ብጥሜት ከም ዝተጠቕዑ ብምግላጽ ካብቲ ኣብ ዝሓለፈ ዓመት ዝነበረ ጸብጻባት ግን ከም ዝነከየ ዝሕብር ምዃኑ ኣጕልሑ። እዚ ኸኣ ካብ 2024 ብ14 ሚልዮን ዝውሕዱ ሰባት ካብቲ ኣብ 2022 ዝነበረ ዝለዓለ ጥርዙ ዝበጽሓሉ 43 ሚልዮን ዝውሕድ ምዃኑ ይገልጽ። ብፍላይ ኣብ ደቡብ ኣሜሪካን ደቡባዊ እስያን ውሕስነት መግቢ ኣጸቢቑ ከም እተመሓየሸ እውን ሓቢሩ። ይኹን እምበር ትካላት ውድብ ሕቡራት ሃገራት ጂኦፖለቲካዊ ውጥረትን ምስ ኣከባብያዊ ኩነታት ኣየር እተተሓሓዘ ሓደጋታትን ንዓለም ለኻዊ ስርዓተ መግቢ ኣብ ሓደጋ ክእትዎ ስለ ዝኽእል እዚ ጸብጻባት እዚ ገና ዘሻቕልን ህጹጽ ስጉምቲ ከም ዘድልዮን የጠንቅቑ። ሓላፊ ቁጠባ ትካል መግብን ሕርሻን ውድብ ሕቡራት ሃገራት ዝኾነ ማክሲሞ ቶሬሮ ምስ ሮይተርስ ኣብ ዝገበሮ ቃለ መጠይቕ ከም ዝገለጾ እቲ ቐንዲ መስመር ጸዓትን ሕርሻን ዝኾነ ብወሽመጥ ሄርሙዝ ኣቢሉ ዝግበር ምትሕልላፋት ምቁራጹ ሓደ ካብቲ ቐልጢፉ ዘተሓሳስቦ ነገር እዩ። ብፍላይ ከምዚ ዝኣመሰለ ምቁራጽ ዋጋታት ነዳድን ድኹዕን መጓዓዝያን ከም ዝውስኽ ስለ ዝገብር ኣብ መላእ ዓለም ዋጋ ምህርቲ መግቢ ስለ ዝውስኽን ድማ እዩ ይብል። ኣብ ርእሲ እዚ እውን ናይ ትካል መግብን ሕርሻን ውድብ ሕቡራት ሃገራት ቁጠባዊ ክኢላ ከም ዝገለጾ ጽንኩር ኩነታት ኣየር ኤልኒኖ ኣብ ተኣፋፊ ዞባታት ንዘሎ ምህርቲ ሕርሻ ብምቁራጹ ተወሳኺ ጸቕጢ ክውስኽ ይኽእል እዩ ክብል ግምታቱ ይገልጽ። ዋና ዳይሬክተር ትካል መግብን ሕርሻን ውድብ ሕቡራት ሃገራት ዶክተር ኩ ዶንግዩ ኣብ መእተው እቲ ጸብጻብ ከም ዝገለጾ እዚ ጸብጻብ እዚ ቈራጽነት ዝገበረ ፖለቲካዊ ስጉምትታት ፍረ ከምጽእ ከም ዝኽእል ዘርኢ እዩ ክብል እውን የመልክት። ይኹን እምበር ኣወንታዊ ምዕባሌታት እኳ እንተተገብረ ዋና ዳይሬክተር ኣስዒቡ ከም ዘመልከቶ ነቲ ኣብ ቀረባ እዋን እተረኽበ ዓወታት ንምዕቃብን ንምቅልጣፍን እቲ ዕዮ ክቕጽል ከም ዘለዎ ኣትሪሩ ተዛረበ። እቲ ጸብጻብ ወሲኹ ከም ዝሕብሮ ኣብ ኣህጉር ኣፍሪቃ ንኣስታት 309

0: ቅርብ እቲ ጸብጻብ ከም ዘመልከቶ ኣብ 2030 ኣስታት 520 ሚልዮን ሰባት ብጥሜት ክሳቀዩ ከም ዝኽእሉ ይሕብር። እዚ ድማ ዓለም ነቲ ዘላቂ ምዕባለ ዝኾነ ሸቶ ዜሮ ጥሜት ንምውቃዕ ካብ ዘውፃኣቶ መደብ ከም እትርሕቕ ዝገብራ ኮይኑ ይርከብ። ኣብ ርእሲ እዚ እውን እቲ ጸብጻብ ከም ዝሕብሮ ጉድለት ኣመጋግባ ቈልዑን ደርቅን ልዑል ኮይኑ ኣብ መንጎ ደቂ ኣንስትዮ ዘሎ ዋሕዲ ደም እናገደደ ይኸይድ ከም ዘሎን ከምኡውን ናይ ዓበይቲ ልዕሊ ሚዛን ምዃን ብቐጻሊ ይውስኻሎ ክብል የመላኽት። ኣብቲ እዋን መኽፈቲ ጸብጻብ እተን ትካላት ዕዳጋታት ምግብን ጸዓትን ሕርሻን ክፉት ምግባር ኣድላይ ምዃኑን ካብ ቀይድታት ሰደድ ምርሓቕን ከምኡውን ንተነቀፍቲ ሰባት ዕላማ ዘለዎም መደባት ማሕበራዊ ዕቑባ ምድልዳል ከም ዘድሊ ይጣበቑ። ኣብ ርእሲ እዚ እውን መንግስታትን መሻርክቲ ምዕባለን ሓረስቶትን ድኹዒ ጽሩይ ዘርኢ ማይ ልቓሕ ከምኡውን ካልእ ኣገዳሲ ነገራት ክረኽቡ ውሳኔታት ምዝራእ ዘይምለስ ምዃኑ ከረጋግጹ ተማሕጺኖም። ብተወሳኺ እውን ኣብ ናይ ሕርሻን ስርዓተ ምግብን ብፍላይ ኣብ መስኖን መኽዘንን መሳለጥያታትን ሰንሰለት መጓዓዝያን ናይ መጓዓዝያ ወጻኢታትን ኣቐዲምካ መጠንቀቕታን ከምኡውን ትጽቢታዊ ስጉምትታትን ሜላታትን ናይ ነዊሕ ግዜ ወፍርታትን ክግበር ጻውዒት ኣቕሪቦም። ከምዚ ዝኣመሰለ ወፍሪ ዋጋ መኣዛታት ዘለዎ መግቢ ክንኪ ንዘሰንብድ ኩነታት ተጻዋርነት ከመሓይሽ ከምኡውን ጥዑይ መግቢ ብሕሱር ዋጋ ከም ዝሽየጥ ክገብር ከም ዝኽእል ይገልጹ።
1: ሰላም ወሰናይ በክርስቶስ ኣሕዋት ናሓትን እዚ ሬድዮ ቫቲካን ኣብ መደብ መንእሰያት ይኹም ዘለኹም ምሳኹም ዘለኹ ሓዊኹም ናኹም ጳውሎስ እየ። ከምዚ ትሰምዖ ዘለኹም ማይ ናሃረመ ባክግራውንድ ሙዚቃ ታርጋደ ክንብሎ በረኸት ፀጋ ኣምላኽ እናውሓዘ ኣነኸ ኣብ ገዛ ኮይና ነዚ እናመላእኩ ናይ ድማ ዓንቲ መደብ ናይ መወዳእታ ብዛዕባ ክርስትያናዊ መንነትና ዝምልከት ናባኹም ዘብሎ ዘለኹ ሎሚ ካብቲ ክንሪኦ ዝቐነና ክፋላት ናይ መወዳእታ ክፋል ናባኹም ዘመፅአ ዘለኹ። ኣብዚ ናይ ሎሚ ዓንቲ ከዓ ብዛዕባ ፀጋን ባህርን ዝብል ንሕና ከም ውሉድ ኣምላኽ ኮይና ንክንነብር ንክንመላለስ ፀጋ ኣምላኽ ከም ዝኾነልና ኣብዝ ሓለፈ ብፀጋ ጥምቀት ናብ ክርስትያናዊ ህይወት ከም ዝኣተና ርኢና ነርና። እዚ ግን ብዕምቀት ክንርድኦ እንተደኣ ኸኢልና ወላ ኳቲ ግዜ ዘለና ሕፅር ዝበለተ ኾነ ዕሙቕ ኣቢልና ክንርድኦ ምስ ንፍትን ብዝያዳ ነቲ ክርስትያናዊ መንነትናን ህይወትናን ክንነብሮ ንኽእል ኢና እምበኣር ተቐዳሚት ነጥብ ንቕበሎ ድኣ እምበር ኣይንፈጥሮን ወይ ድማ ኣይንሰርሑና ትብል ብዛዕባ ትግፌ ባህሪ ብመሰረቱ ክንብል እንከለና ደቂ ሰባት ምዃንና ብመልክዕ ኣምላኽ እንዳሓ ንምፍጣርና ንሱ ምስከነእትወቲ ባህርያዊ ነገር እዩ። ኣእምሮ ምህላውና ድላይ ምህላውና ከነፍቅር ምኽኣልና እዚ ሰናይ ነገር እዩ። ኣምላኽ ነዚ ንኩሉ ርእይዎ ምስ ፈጠረና እዚ ሰናይ ፅቡቕ ነገር ኢልዎ ብኡኸዓ ኣባህ ከም ዝበሎ ኢና ንፈልጥን ንርዳእን። ፀጋ ክንብልን ከለና ግን ዝተፈለየ ነገር እዩ። ብዓቕምና ወይ ከዓ ብክእለትና ነፍርዮ ነጥርዮ ወይ ከዓ ነምፅኦ ኣይኮነ። ፀጋ ውህበት እዩ፣ ጊፍት እዩ። ስለዚ ጊፍት ክንብሎ ከለና ወላ ኣብቲ ቃል ኣብቲ መውቅራዊ ቃላት ንሪኦ ከለና ግራስያ ዝብል ብነፃ ዝውሃብ ግንዖ እዩ። ዝኾነ ሰብ ብፃዕሪ ዘምፅኦ ነገር ኣይኮነ። ንፀጋ ምባዕርታ ክትገብራ ትኽእል ዕዳውካ ከፊትካ ልብኻ ከፊትካ ምቕባል ጥራይ። ስለዚ ድማ ኢና ፀጋ ጥምቀት ንሕና ዘይኮንና ንኣምላኽ ተቐቢልና ኣምላኽ እዩ ንነፍሲ ወከፍና ንዓይን ንኣኻትኩምን ተቐቢልና ኣምላኽ ፀጉ ክፍስልና ከሎ ዝግብኣና ወይ ከዓ ንበቅዕ ኮይና ዘይኮናስ ካብ ምሕረቱ ካብ ዘይውዳእ ፍቕሩ ዝተላዕለዩ ተኻፈልቲ መለከታዊ ባህሪ ኣምላኽ ክንከውን ዘኽኣለና ከምዚ ቅዱስ ጴጥሮስ ኣብ መልእኽቱ ዝገልፆ ማለት እዩ። እምበኣር ክርስትያናዊ መነተ እንታይ እዩ ክንብል ከለና እቲ መልሲ ኣነ ዝምስርቶ ኣነ ዝሃንፆ ዘይኮነ ወይ ከዓ ኣነ ዘመስርሖ ዘይኮነ ኣነ ዝተቐበልክዎ ሂወት እዩ። ኣምላኽ ዝሃበኒ ዘይግባኣ ንክነስየ ግን ኣምላኽ ዝሃበኒ ግንዖ እዩ። ስለዚ ኣምላኽ ድሮ ኣፍቂርኒ ድሮ ሓርዩኒ ብስመይ ከዓ ዝፈልጠኒ እዩ። ስለዚ ነዚ ክንሓስቦን ከለና ብሓቂ ትሕት ክንብል ዝሕግዘና ሓራ ክንከውን ዝረዳኣና ሓቂ እዩ። ምክንያቱ ፀጋ ባዕልና ንሰርሖ ነገር ነይሩ ተዝኾን ንኸበደና ነይሩ። እዚ ግን ንቕበሎ ክሳብ ዝኾነ ናብኡ ንክንውከል ናብኡ ንክንፅጋዕ ይሕግዘና። እታ ካልኦት ነጥቢ ከምኡውን ኣገዳሲት ኮይና ዝረኸብኳ ከዓ ፀጋ ንባህሪ ይዕምፅፆ ዘይኮነስ ልዕልና ይህቦ ምልኣት ይህቦ ዝብል ሓሳብ እዩ። ነዚ ሓቂ እዚ ቅዱስ ቶማስ ኣኳይናስ ዶክተር ከምኡ መምህር ናይ ቤተ ክርስትያን እንታይ ኢሉ ኣሎ? ፀጋ ሲ ንባህሪ ይዕምፅፆ ወይ ከዓ የጥፍኦ ዘይኮነስ ምልኣት ይህቦ ፍፅምና ይህቦ። ቅልል ዝበለት ኣብነት ክህበኩም፣ ሓደ ዘርእሲ ድሕሪ ዝተወሰነ ግዜ ክበቁል ናብ ገረብ ክቕየር ከሎ ገረብ ምስ ኮነት ነቲ ዘርኢ ቀቲላቶ ወይ ከዓ ጥፊኣቶ ማለት ኣይኮነ። እንታይ ደኣ እቲ ናይ ብሓቂ መንነታ እዛ ገረብ ምዃና ድሓድሕሪ ግዜ ናርኢና ድሕሪ ዝተወሰነ ግዜ ተፈሊጡ። ልክዕ ከምኡ ከዓ ኣብ ናይ ባህርን ፀጋን ክንብፅ ከለና ፀጋ ነቲ ባህ

0: ሪያዊ ሰብ ሙሃና ከም ሰብ ጽዕርና ንነብር ምህላውና ምምልላስና ሕብረተሰብ ምህላውና ብሄራት ኮነ ዝተፈላለየ ማሕበረሰብ ኮነ ዝተፈላለየ መልክዕ ዝኩሉ ምህላው ነዚ ዕምፅፆ ወይ ከዓ ነዚ ይደቕሶ ዘይኮነ ትፀጊ ኣምላኽ ነዚ ምልኣት እዩዎ ናብ ኣምላኽ ንክንፀግዕ ተኻፈልቲ መለክታዊ ባህር ኣምላኽ ንክንከውን እዩ ፀጋ ዝመፅእ ፍቁራን ኣሕዋት ጸጋ እምበኣር ነቲ ብሓጢኣት ተበላሽ ዘሎ መንነትና ነቲ ብሓጢኣት ተበላሽ ዘሎ ውሽጥና ንኽሕደስ ንኽልወጥ ይረዳኣና ህይወት ኣምላኽ ኣባና ንኽሓድግ ዝሕግዘና ኣእምሮና እምበኣር ፍቁራን ኣሕዋት ብፀጋ ኣምላኽ መሊሱ ብርሃን ይረክብ ድላይና ከዓ በዚ ፀጋ እዚ ሓይሊ ይረክብ ዝያዳ ንኽነፍቅር ዝያዳ ከምቲ ኣምላኽ ዝደለየና ንኽነፍቅር ትብዓት ንረክብ ኣብ ድኻምና ከዓ ሕፍረት ንክስምዓና ዘይኮነስ መሊስና ብፀጋ ኣምላኽ ተደሪኽና ብፀጉኡ መዓልታትና ፆርና ኩሉ ነገራትና ንክንክእሎ እዚ ሓይሊ እዚ ይድውጠና እዚ ግንዖ እዚ እዚ በረኸት እዚ ኣብ ህወትና ደገፍ ይኮነና ስለዚ ድማ ኢና ንቅዱሳን ክሪኦም ከለናሲ ካባና ትሕት ዝበሉ ዘይኮኑስ መልኣት ዘለዎ ህወት ዝነበሩ ፀጋ ንድሌታቶም ንባህሪታቶም ኣይኮነን ሰሪዝዎም እንታይ ደኣ ኣኽሊል ገይሩሎ ልዕልና ኣውሂብዎም ንፈተናታቶም ንኽሰግሩ ኣኽኢልዎም ኣብ መወዳእታ እምበኣር ፍቁራን ብክርስቶስ ኣሕዋትና ሓቲ እዚኣ ሓንቲ ነጥቢ ሒዝናያ እንከይ ዝደሊ ንመንነትና ብፍላይ ንክርስትያናዊ መንነትና በዓልና ከምዘይንሰርሖ ከም እንቕበሎ ነዚ ዝተቐበልናዮ መንነት ድማ ንክንነብሮ ምልኣት ንክህቦ መዓልታዊ ሂወትና ክንፈልጦ ብጸሎት ብንስሓ ብምስጋና ብምስጢራት ብምክፋል መልኣት ንህቦ በዚ ምክንያት ድማ ገዛ ርእስና ንኸይንዓፁ ንፀጋ ኣምላኽ ኩሉ ግዜ ክፉታትን ክቅዱስ ጳውሎስ ንበዓል ጢሞቴዎስ ከምቲ ኣነ ንክርስቶስ ዝመሰሉ ክኾነ ኣይምሰሉ ዝብሎ ንሕና ው ንኦም እናመሰልና ናብ ክርስቶስ ናብቲ ርእሱ ዝኾነ ናዓበና ክንከይድ እንተረኣ ኮይና ገዛ ርእስና ቤትና ከም በዓል ዘኬዎስ ቤትና ክንከፍት እሞ ነዛ ቤት እዚኣ ሎሚ ምድሓን ኮነላ ዝተባህለ ከምኡ ከዓ ነፍሲ ወከፍና እዚ ምድሓን እዚ ንኸነስተማቅሮ እግዚኣብሔር ደግፈና ኣብ መንነትና ፀኒዕና ንክንነብር ነዚ መንነት እዚ መመሊስና እናፈለጥናዮ ክንከይድ ከዓ እግዚኣብሔር ፀጉ የብዝሓልኩም እዚ ብተኸታታሊ ንገብሮ ዝነበርና መደብ ኣብ ዝዛዚምና ኣለና ዝመፅሶም ዝተፈለየ ርእሲ ክሳብ ንራኸብ ሰሰና እዩ
1: ክቡራትን ክቡራን ሰማዕትና ስለመከታተልኩም ነመስግን ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓን ሰላም ፅንሑ
2: يتبارك يسوس كريستوس لاوليتور يسوس كريستوس